아다 뜻이는 나타 다른 그가 나타 다 공이 시고노 선 치키 문득인지 나타 다른 다녀 독박 그 칼할 호수던 거노 어떤 그 알은 그 거나 청통문이노 아다 청통도는 그르크문이노 죽는 게 시고노 되나타 까차트나 죽을 호수때 남메터지기 다른 난지르 럭과 아다 티 그게 토띠기 링가나 시고노 그냥 독발하다 그르시 즈기트게시 아 티니타 그치니 안젠데 냥토마나글 아다 그가나 단디게 직통라마 문주고 벤데 크르가 하라죽다 카토스고 단디게 창통토 럭트메나 디고 크르코스 다른진다 던덕 젬바쇼나 토 아따티나 선인진다 탈롱 크르란데 멍게 디엔체니 다쇼진다 야라만주고 멍게다 데쟁게 뜨무거 독다 돈트라트 제리 던덕 개친 쇼인저들이 크르글그니 다 튼도 트니시 알롱 크름도 군데 크글그니 랑이 아따니 토바고 코리 크르가 니 토바고 랑 크르나 지히탄데 렌데 니 토르 크글이 코나 치리송스 치리송도 따 다 그렇게 전 토너먼트는 데일라다 라 전 통다 그 지적도나 축니스 말인데 지니야 트트라리나 그가야 지금 아대 халатта 지금 사우군이 일단 너무 있는 때 쟁게 딱 그때 처리 손도 아랜지 그게 딱 전 통너 그 최초무자 통다는 그다 제 이시시 그 차다 그 그 거르지 또 무지 오늘이 아 되게 거르지 그게 손다 그가 손다 청아라 지금 통너즈 말이다 그 채나 무야라 갈이 전 통시가 지다는 그 채도 무지 일단 너무 무지나 따랑 크르크르면이는 채도 무지 때나 아 딱 그가 맹카나 처리서 맹카나 니카다 치카티리 되게 체티친 제꾸너 뭐 녀버다 아다 테이나 칼 맹카나 친주들이 지시노타 그르다 타와 그 쿨은 콜 맹카나라 문주지리 다 다르위나라 다냐 똑발라 다시라 그 즈기톰 디시타 좀 지금 자춘나 뭐 맛있어 샤오데 아 테이나라 다냐 똑발라 다르위나라 다나 정통으로 배 다르위나라 호수도 어떻게 시나 그거 지금 다시 원지 우그메크 손다는 게 지금 뭐 키노 촛대 말이 야 그가 나르글라 디서기 디 쟁기 카타 야 테니라 다르위나라 다 카다실 호수도 어떻게 시나 아 다지 다진 된디니 정통 алон куркурмен юнугун дигишүгүнэ та нупауну андишүгүн кадашна таруна та качатыла таметэжг качати манина тигишитани тубагыё сани тиг тадиананы я чигүн чүнэ не тупанды качга адимгызыли тигөнөр му аттен жевашы тиг кгда чындыгын дукунде вилита к гемувизму ал к гемура вион та так юн джес та шайла нигондану тумузри тион та тиг шайла а гемунига юсуни ницна мундга шели ата чинала та чурнга зацханга чындыгыри расе атена чилал хусузутон дига гчуг жедили кунга дендэн тур크 아다니 톡박은 그 진센드 시에나 그 카미닝 아다 추 진천우 그 산에 이런 거 자청라 이런 거 주메누 그 산에 칠할 호수스 동지 그 주위 되게 시에노다 디나나다 자청나 주고 다 그게 자 이거 그 칼은 뭐냐니 디나다 니네 톡으로 그라다 천동 트니시 카멘 카나 다 칠인 유지 좀 개 톡대다 그 아다 그 춘디 니네 톡박 그 다나 공대 지리 치송다 안 아직 말하지를 시도한다 무슨 얘기 아다 되게 시다 다른 젬바추 그 그렇게 시도한다 다른 나다 젬바를 라처지 지리 다시 그 아다 니체 나무 그 자처리 되게 지니다 다 ngchugla yon deu kuli khu jemba tarwa vi de ta khirga ta tig chantang thani shi kha men khana chhir sung ta chhilang ik chang thong nu gu chen di chmo ge thong da ra ti duk ti de khon duk ti chu de shi de gi jin tan khu chang thong nu chang shi ni ta kon ni shi ku nu lag tig me nu shi ri ti gan chen ni khu chang thong thong lang khur ku nu ti ri ti gi la ka ni den de gi de chnang ga da ni ti gi jin ta khir gi yo ne tu pa chu gi de ni khu ta shawan duk ndu jong tung shawan de duk nu de la jachur masha tarun de ni nyatu pala adgmoshnu ti ge hencheni tarun nyatu pala ka ge jardonshnu gun dela kani ani nyatu pala jego shi wi toyo ni ni okuzili de ta ke chu de chu gun denje nyatu re khim de ge tan de yang je de li kun ge ni tor ke khim de kun de ge nyatu pan de la yar shi jeni ta to muzri ta ni ta ni tor ke khim nyatu pan de on ta sar chu shi li ta kun ni denje nyatu re khim ge yar shi jeni de kun de yang chi dondog de gun ama sar chu shi зэрчүүшнэтэ кэргэ ниянд дуконд кэг шаач жопан дуконд татаг зүг тунхамм чинтэжэк нитүн чатхэнг танд дуконд дэнэ тупалан жагуш дуйныгын дуконд чиг юм жамаз тэ чэнгэн дэтра чэнтра та жаванд тонлэн шидэтэн дарын жэкчи анэ тупала кэг чэ дунш нугэнд та нагуунын чэнгүзгүн нуудга ни чэнд дуконд ла чэнтэн тэниши таг чэ дичүг нитүр кэг татаг чэ цунгу итүн чэнзэн сэнжэ кэнд дуконд ла яра икрэдэ тонди кэг та мичүн шонуг цэзгнэр Чэтэн жэчэкутэйо, ён жиндэндэгэ дэй кондэмуз гэшэдэ тонда. Чугэ мара ёнугэ кэгэнжэна, ата ка куни жинугэ ау жинугэ чэн, ата дага рэмба анюагэ мэхчэн ёнмузгэн цэндэмузэ тонда кэ. Нэгэ лаканэ, ата кэргэ ён чэн тонгэ кэгэ чэнды дэкондэ лонугэ дэ, тата гомутэ дэг ачу та цулу кэ жэдэ чэгэ нитэм цэргэшэнжэ кэнды дэкондэ ла яра ён жай сонды тонды кэ кэ чантону гы чыкынын гы тацкын цена му чымыз гынас гунар а тетири ону тенжи на так чыкынын инжи на так цена му ты тажалан ачыга жил ни чыкырдын тымыз гыны тымыз гыри нга ти ченгин тенжи на кыга я алон кыр горнас гунар нен качы гуни алон кыр
동인 거 아니지 군다 첸 뜨무스 그다 그 게다노 제 케게 천한 게다노 말 아무도 뭐 아니게 다게 아티